0: ዝኾነ መቾሚ መቾሚ ኢንፈስት ላይት ፋሚሊ ኤርክቶሸ ማቁባና ያው መጻዲ ያጋ ሲታቲ ጫና ምታውን ኩኑ ሎሪሳን ኩጥላኖ ራፔላን ማይ ሲስተር ካሮላይን ሮዲ ለባና ባጋር ከሳ ለባለ ለየና ሚስተር ማቲባ ትር ኤቢዳ ኮስታ ያሾ ኤያርቶሳ ረጽዋርለ ኤቲፉ ጋርጫ ጂሚ ኤንድ I love radio, Mr. Mecho Mechomi. I love you. I love Mr. Matiba. I love First Light listeners. And I love radio again. And it's a happy Friday, baby.
1: Baby Da Costa on Radio 2000. Our music, your memory.